0: አይስክ አይሮ ተላሮ ገረዳ ተላድሮ ገርታርማ ኩሩን ስሮድን ትሞዬ ኩሩስ አይሶ ስሮን ትድንማ ከማሮ ላፖለንሚያ ወላይ ቡርኔራ የርትሉ የር አራኩሶ የርኡ ሰዱ ፈልሶ አማኩለንሚያ ላፖለንና ነራ ዱኞ ሶ ሜንዲሶ አዋር ዞር ተላሮ ኩሮን
1: እንገሊና ካራ እንገሊሶ ተማን ዝምቤና
0: ተማን ቤይ ቤይ አማሪ ታሪን ከማቀም ላፍንጃላ ለዝና ኩሩን ገይ የዚህ ተማንገል ዘንባው ለዚ ኩሩን ገይ ያጅሪ ተሞስላ አውላ አንገይ ሽሩ ለዚያ ስለን ግዳ ሽሩ ሮዛ ሰሪያ ሲንሶ አውላ ሶ ሰማ ሰውቹ ማታርማ አማ ሶኛይ ወአው ጎምነት ለማንገና ደስ ፉቱሪ ታሪ ገርትና አከይ ፉቱና ካምቡናይ ገርትና አከይ ሽሩና ኩሩን ኩራ ደርሳ ቢያ አምዶሪ ታውኪ አሞ ዲዮ አ ታውኪ አሞ ዲዮሮ ኒሮናርን አወዛ ለንም ናድ ታውኪሮ ዮሮ ታአድ ሙራድ ትናሪያ አንዴ ታላሮ አንኩራቲ ዛክላሪን ተዊዳ ዛ ዛክላሪን አወላ ሰደጂ ማዘውሮ ካዚያ ወላይ ኩሩኝሮ ረዛ ወላይ ከምላ ኳሳን ዝሪያ ሻሎ ርጀ ረክቱ ኩሩንዳ ሲማ ሙኮን ዘምባው አወሰው ቂያማ ቻንግላው
1: እንግላዞ አላ ጋናሮ አሚን ያ ረባል አለሚን አብዱራማን ጉሮዶኒ ሙሳማ ለምቢንጋው ባካሲ ዳጅ ለክቶ አጎኑ ቦኑም ወይንም ዳይማን አሰላሙ አለይኩም
2: አለይኩም ሰላም ወራህመቱላህ ባላሪ ወአችሬ
1: አችሬ እንዳው አትክለዋ
2: ለዋስለ እንዳችዳ
1: ክለዋስለ አልሐምዱሊላህ ከማሩ አስክራ
2: ሰረይዳ ታረ ያንዷና ማንሸው ደንጉሮስ ይማሬ ወክል ከራፍካራሬው ክንቱ የክሬብር ነይ
1: እንግላ ማንሸው ሆኛ ክረኛን ፍራስክራማችሬ
2: አዴ መውዱን ፈኛና ከሰራታር አሺ ቻላን ለማሊ ታሬሩ ሚናሪ ሁቱ ኖት ማሪው ጉልዝና ኢዲ አምሶዱ ሊታሮል ለትሊግኝ ዋዛ ኩሩሌ ንሚያ ኩሩ ክላን ሎክቲ ንፈንም ሊታዳሩም ባው ኩሩሊ ታድም ሩሚያ አዋርነ ፍሩቱድን ለጅን ማሪ ዱኖንዛ ኮዝና ወንሻል ሎኩማ ጉምናቲ አወሪ ካላሮ ንስኬ ዲዮሮ ቹቶ አማሊያንም ነሙ ሙንም ሶሊ ታሬሪን ለንም ባንሚያ አውፈልማ ንስኬ አባ አወላሪ ለንም ዲያላን ኩራቤሪ ሊታሪ ነፍት ክላን ዛን ለንም ዲማ ማንገለው አዋራ ሶሊ ታሬ ለጅን
1: ና አይሶ አር
2: አወደኔ ሶራንም ባይላሪ ከሰራታሮ ለጅን አላና ለለኒ ሶሊ ታሪ ዲሪሮ ካፕ ጋም ለንም ኒሮ ሊታይ አወንገያ አርጉዚ ለረ ካፕ ዳኒሚያ አወሽማሪ ናሻ ጉምናቲ ማሪን ከሬዶኔ አወሽማራ ኒሮንገል ማር ባሉዬኔ ፍራቤት ዲያይ ካንጋሊ ታሪ ጉምዛይ ፋማሲ ንገሊ ጉምዛይ ግናዛና ዝሮኛ ዙዞይ ኛዙዛ ናድሮ ለኒሚያ ናድን ኮ ካቲሪ ንገል ፈል ማኒሮ ዱሚ ወሪሶ ዱፊንዲ ሶኒሮ ስካና ክልያ ኒሮ ዘይ አማ ጉምናቲ ማድሮ ወሎ ኖማ ጋና ንስካ አይፈኒም ክማማር ኖማ ማስሮሊ ታር ጉምናቲ እድን ከረካ ነፍት ክላን ዘይ ናምቤ ካምዱኖ ጋና ማ ያ ናድሮ ዘይ ለዛኒሮ ቴዙሮ ዛሃሚያ ዱኖ ምድጋና ባማ ዳንንጎ ኒሮ ለይዲያ ዘይ ለኔና ቶሎ ለኒሚያ ከረካ ነፍት ክላን ዘይ ምቤ ፋማሲ ያለ ንንዲሮ ሃሚያኝሮ ደስል ማሮኝረ ቴዝ ሰዲን ጋይስ ዮኖኖማ ዳይ አወሻ ነሙን ሚያካምሰር ድዋሊ ታሪሮ ለትሪ ሳራይም ባው ኬሞስ ለየድን ዳላው ንስኪ አርስልና መንገላው አንማስክ አወድ ኢስ ዘውሮን ገል ኮዝና ባላይ ዳይ ኖኖማ ዳይ ጉምናቲ ንፍስ አዋሩ ውጂን ጊማ ዋላይን ገል ኮዝና ለኝ ታራር ለንም ሃቲም ያደነ ንሚን ውቻሪ ይክንታ ሆሎ ሮዛና ለምናር ነውና ጀነራል አላላ አዋ ፋላሮ ሩኩና ዲያላክ ስከዚህ ያባላ
1: ክሊያንቲ ለለሚን እንግላዞሮ አዳጂማን ሸው እንግሮ ሲማሬ ዳጂ ለክቶ አጎኑ ቦንም ኩራዴ ማኝ በእንም ዳይማን ታዛረብ ክረንቶ ከማነፍት እንደው ያሳውያ ቱስ ለክቱ ጋናይሮ ለኝ ኢሽን ቱስ ለክቱ ጋናይሮ ለኝ ኢሽያ ዳጂ ዘልማናይዳ ወልቴ ነንዲሮ ካኘን ዳጂ ካውድንጎ አዳክርኖ

እንግዳ ማሻላሁ ዳጂ ክረቱ ፈረስክራም ደን የተሙን ከሪያ ካሱ የድላን ዳይ ኩሩ እናዶኔ ዳይና ላንጎይ ኮይን ፉቱን እንዲረጉል ግን አይዴ ስፍር ኡስኩ ፈልዲዮ ላር ፈል ኡስኩ ፈልዲዮ አራክ ስፍር ዳቦኒ ለኘ ፍሌ አዳ ክርኘ ኢሽያ ፈረስክራም ደላን ቦቱ ክረንቱ ስዊዳ ጎይ ኮይን